한한때 세라치 저라도 좀 바이크 이코나 달루르 자츠톤 기치가 타가 타트 나치 좀데 치데라 소미 루카토 테니 마츠 마츠나 달흐퍼테 케이크 기게 즈기나치 사르존 안주 사라마 야치 너무 치 쿠케시 니타와 메크 달 오케이 그 기계 나 카틀레터 치 사존 좀 자주 드라마 너무 치가다 테니메는 맞다 다치 뇽니 치뇽니 라 다키 당르던 자이던 하트젠바 당드나 사존 안 주사 메니 너무 스티나 니톤 니트 그 다와 동문는데 아 중국선 치로수 등기 말아 이 차기 용데 또이 오케이 그 기겐거 하트 사라 그사존 자즈 주거치니 이차 너무 말 게데트 다와 동우는가 다통이 사존 이 주군 구사미 다통이 중국 선체 그 원대 사극으로 충 등가 원동 둔동 기계 배치한 가자 도무즈가 다 다통이 중국이 로칭 기계 가선분가 배치니 라마스 그 다통이 그가 다 로틴 러틱 노트 주 다 게일한 센테즈 따로 잠이 드기 마스 토토 잠이 그라 다 계획을 한 세서 영화 똥똥이 자 주변 세금도 그 계획을 한 세서 또 드리 다 기기나 받는 거 한 세서 그 손이 토트 또 뭐 이너지 되게 준이 따로 그 다와 듬바는 거다 다 니스 주변 머리 좋다 제목을 로드리 됐더니 다 dawa dhimba tiwa ngani tiwa jikwende ta dhe rimba ramu rimba zhig jishukwa nga rinja rimba tungu nga kiso ta rimba tungu nga amalu ga locho rimba ga gigi jara niki tansigira tsunu ga locho rimba gigi ta pecha dhombi gigi jara nga chischa lakukba tamuz ga ta nyesangar nga sajong zinta shikindra sajong zinta digan ka tongtongo ta di tungu gi lochin ga gige kazon ga nyema chikar khatsa ga nga ta kaga lansin tsaizhi tong jiri ta kaga lansin tawir ga lote sarwanda ga tutep lakani maa zhonglik tong jiri kaga keindir ta lakipir ta nga chu gige zina ta lote shetu nda jinjir kuga lote shetu nda gugunde tong katele tong ta gige konga ta tinto nyanjik ga tutep vishu tong lakta тэрэндэ мөс кэгэчэнэ талут мэнгарны кэгэчэ чэлитэн тэни конрэнэ а жунгайны таг мэнтүнгэ тэни жэнэнгэ та хо чэмуйна чхэ гигэ мэнтүнгэ лота мэнгасга кэрэнэ са жунтэн а нисэчэнэ дулонна чхэ шинэгэ алу кэ кэ тэтэдэ кэгэ нянё чо дэдэтэн та кэгэ чумара а шигэ куну лочунгэ гигенсган жана ттта лотту цуужу ттан катын дейтэн кэгэ тэнтүнян жик лотту зинде музыка чумаа шектэнды сайтын кимба футэн лочунгэ гиген хонче мутэнши шинсугну дэйн гундэ лотту шеттэнды та тэнжэв гэчэн лотту шеттэн тэни та ттту сарайны дэ музыка та кэгэ чумурту кэндэзу танга чул хпэрт шигэ каца гитэк гүни гигезгина тан дэзу сормара лотту лгэн тэни кочэзу итэнжэна та жачаг жаг тома пентхни лоттера пендиони томузгирен док та кыг маран чо тынтхло тэр пилг жез билди мара дихе кыг мачо муктойнина де чечизга тамба ок чечи тамба ундина я чи кыг тежи рымбатун тежи рымбанива та сави чечинде кын дешиджи дому та мага жонлик тожи мага шеш та чечичу тамба үндэг кашын тутын ярангыч гэндэнгэ жена мума чечичу тамба үндэ та тамрып гэч лотту шетэ жэнэн гэчне лосу чилг ну гэчне мунтун гэ лотту шетэ тэн клуб а чи намба чичэйни дэз уюм чи гэ оке гэ тама гэ чи лотту тэни чи дэг ну ни чи арымжэ рэжэ дэг ну ни кочу и кэ чи та 정말 고쳐요. 제치 쭉 고쳐요. 밑에나 제치 연인이 있음. 근데 이전에 아마 르르르르도 제치도 고쳐요. 제대로 됐던 동전아. 다 우주 워크 스판드 그 전에 오케이 그 소출이 됐던데요. 기절. 다 시기 제품 좀 기준도. 그다음에 그 제치 저 담보 운데 제치 동무 쳐서 튼튼 어떻게 되셨어요? 와. 단데 능남제 그 지름 소인 거 같아. 어 미치세요. 농도세요. 그게 다 기긴도 로마긴 괜찮으세요. 길호니니 튼토로 그 리소라 튼토코 고름 튼토코 고스지라 티토이 고용군 아

0: 랑흑 단숨기 총친더라
1: 총친더라 젠구샤숨기 총친더라
0: 총친더라
2: 자성 TV 냥큰족부남바 최초의 모이나 다타 최초의 년신능 선반드는 총은 워크라 농친지 안안좀 근디진지 르츠 렌친 총친더라그 렌친킨 최초의 디터 렌친들라 선신능노 르가스이길 나데른가 렌친 돈좀바 체릉로마긴 데른가 렌친디능 아잉 멘테데 오지 땅크이브덴 신덴더 스카바나비 크 니르가바탄 Адава джахига лэнби, штоке ргэна мэпачэн сэргунуга манглэзэг. Кэшэба манла чэвсхучэвшэ пи кашэг сэмдин жонкэн. Яма янжу сэргуну гунху зун ргэнэ кэнгэлэшэл манацэ лэнби сэрэгэхэ. Чэгба санжэб дэн шказан чэнцу нэгэ лэнби, шцэвэ чавчэн сэргунуга лэнгшэгэчэ гудэшэ юл. Дина тхумэр цонгэна янжу нэнчэн кэнтэн, 中共是最靠中的，中美盟是兄弟级组织不等。从我们沃克的农村等，俺们都年轻的；从我们沃克的扎勒们，中共年轻的坑。是最靠中的，你列出了一个国家，中共年轻的局。是最靠中的，你看自己，俺这不是比，是把给不是的米，我今儿当会有点新人的，是个不阿比，可年个完了，没得的，三心难说。
3: 사비담제관목과차딩촘친선누나파지영로시가미부어름신제로숭월음차드제제눔종회파숭거리니번금디진차촌메도니금디진낙스비담회
4: tam jung go kong gang dang sang wu yan tam jie ren tong a jian ke me ge er me le yin ha ji ge ni ya ren tong jia mang gun ka mang su le er ge ni jie zi un se pa ga bu ta mi wo jie tang hui dan xin dan de shi ge ba na ba